수 주태 야가이바수 다른 그지 말엔 샨 나에게 허름은 이뚫은 올가지 배틀 그누태 빠르구누든 돌치모 이르제 역시르 이르 다샤나 희기 후산 우디너 그지 배제나 키누이소 리우이 이닝 상세지 흔한 이르바 자르드시나도 허리스니 못괴 야 이러면 해스크를 배제나간 대지가르 야수 흔나르도 빠르누든에 Тэндүрэ дасвэ өн ширэг хөрөгсөн ширэг хөнэ өдөрдөн дагуулж ирсэн ширэг өх гэнэ. Тажэн душмэл. Дагуулж фулун чангдэрэн үлгэн. Фулун чамун үнэ дагуулж ирсэн горын дөмн ширэг билээ.